0: ኣውስትራልያ መጺኦም። ማቢል ወዲ 10 ዓመት ምስ ኮነ ስድራ ቤቱ ኣብ ኣደላይድ ቅድሚ ምቕማጦም ኣብ ካውኩማ ኣብ ዝርከብ ማዓስከር ስደተኛታት ኬንያ እዩ ተወሊዱ። ኣብ ፕሮፌሽናል ፉትቦለርስ ኣውስትራልያ ዝተዳለወ ብዛዕባ ብዙሕነት ተፃወቲ ኩዕሶ እግሪ ኣውስትራልያ ተፃወቲ ብዛዕባ ዘመናዊት ኣውስትራልያ ብኸመይ ከም ዝንፅባርቑ ተዛሪቦም ኣለዉ። ማቢል እቲ ቪድዮ ስለምንታይ ንብዙሓት ሰባት ዝውክል ምዃኑ ኣብቲ ቪድዮ ገሊጹ።
1: It was a moment to describe what Australia is. And Australia is a very multicultural country, and that's what makes it the best country in the world.
0: Australia and time khana nmiglat humat niriu izdma Australia betamna hibra bzuh bahal hagerya binatirito iziu ab alam zbelatsat hager zegbra ab alam ta zbelatsat hagerya ab hada bota mulu alam allatka ab zigizezi sokorsun wukilna nayzu kullu iu bahada malia bzuh stefalale dhrbayta zukil iu selezi nay qallin nageri neru kam tsaat metenun kullatna zitefalale zanta ታት ይዘለና። ኣብ ኣውስትራልያ ልዕሊ ዓቐን ብዝውሰድ ናይ 1,000 መድሃኒት ሞት ምብዝሑ እቲ ካብ ግዜ ናብ ግዜ እናወሰኸ ዝኸይድ ዘሎ ዘይነፀረ ቀረብ መድሃኒት ከም ዘጋደዶ ሰራሕተኛታት ጥዕና ገሊፆም። ኣብ ቀረባ እዋን ናይ ኒውሳውዝ ወልስ ጥዕና ከም ዝሓበሮ 6 ሰባት ኮካይን ኢሎም ዝኣመኑሉ ድሕሪ ምውሳዶም ኣብ ሆስፒታል ልዕሊ ዓቐን መድሃኒት ወሲዶም ተረኺቦም። እዚ መጠንቀቕታት ዝመፀ ኣውስትራልያ ኣብ 224 ልዕሊ ዓቐን ናይ 1,000 መድሃኒት ብምውሳድ ብዝሰዓበ ሞት እታ ዝኸፍአት ዓመትና ኮይና ምምዝጋባ ሓድሽ ፀብጣብ ድሕሪ ምውፅ እዩ። እቲ ናይ ህዝባዊ ጥዕናን ፖሊሲ መድሃኒትን ትካል ዝኾነ ናይ ፔኒንግተን ኢንስቲትዩት መፅናዕቲ ዝወፀ ፀብጻብ 2596 ሰባት ብሰንኪ ምስ መድሃኒት ዝተተሓዘ ከም ዝሞቱ፣ እዚ ድማ ካብታ ዝሓለፈ ዓመት ዳርጋ ብ11 ሚእታዊ ከም ዝዓቢ ይገልጽ። ልዕሊ 2,000 ካብዚኣቶም ብዘይፍላጥ ዝሞቱ እዮም። በዚ ድማ ኣውስትራልያ ኣብዚ እዋን እዚ ልዕሊ 7 ሰባት ኣብ መዓልቲ ብዝሒ መድሃኒት ብምውሳድ ይሞቱ ኣለዉ። ቢል ኮስታኪዳስ ካብ ዘ ሳልቬሽን ኣርሚ ከም ዝሕብሮ ብዙሓት መነቓቕሒ ኢሎም ዝጥቀሙ ሰባት ብከም ፋንታኒል ዝኣመሰለ ኦፒዲ ክቃልዑ ከም ዝኽእሉ ኣይፈልጡን እዮም ክብል ይገብርህ።
2: The truth is people don't know what is in their drugs. It's always been the case.
0: ሰባት ብዛዕባ እቲ ሓሽሽ እንታይ ከም ዘሎ ኣይፈልጡን እዮም። ብፍላይ ግና ሕጂ ምስቲ ከም ፌንታኒል ዝኣዝዮ ሓያል ዝኾነ መድሃኒት ክወስቱ ይኽእሉ እዮም። ኣዝዩ ሓደገኛ እዩ። ልዑል መጠን ክትወስድ ድማ ኣዝዩ ቀሊል እዩ። ኣውስትራልያ ድሕር እቲ ኣብ መንጎ ኣሜሪካን ኢራንን ተገብረ ስምምዕ ንገለ ክፋል ማእከላይ ምብራቕ ንመገሻ ዝምልከት ኣንቢራቶ ፀንሐት መጠንቅቕታ ኣልዒላቶላ። ክፍሊ ጉዳያት ወፃእን ንግድን ነቲ ናብ ባሕሬን፣ እስራኤል፣ ኩዌት፣ ቀጠር፣ ሕቡራት ኢማራት ዓረብን ዝምልከት ወፂኢ ዝነበረ ካብ ኣይትግሽ ናብ ናይ ጉዕዞ መደብካ ዳግም ሕሰበሉ ዝብል ማዕዳ ቀይርዎ ኣሎ። ገሊእ ከባቢታት እስራኤል ግን ኣብ ትሕቲ ዝለዓለ መጠንቅቕታ እዩ ዝርከብ። መራሕቲ G7 እንተላይ ኣሜሪካ፣ ብሪጣንያ፣ ፈረንሳ፣ ጀርመንን ዩክሬን ምስ ሩስያ ኣብ ትገብሮ ውግእ ዝያዳ ደገፍ ክገብሩ ተሰማሚዖም። ናይ ፈረንሳ ፕረዚደንት ኢማኑኤል ማክሮን ሩስያ ነቲ ግጭት ንምውጋድ ድልየት ከም ዘይርኣየት ብምግላጽ ንዩክሬን ተርእዮ ዘላ ተፃዋርነት ንኢዱ
3: The balance of power has profoundly changed in recent months.
0: ኣብዚ ቀረባ ኣዋርሕ ሚዛን ሓይሊ ብብዙሕ ተቐይር እዩ። ዩክሬን እናተመከተት ትግስግስ እያ ዘላ፣ ራሽያ ድማ ንድሕሪት ትንሳሕብ ኣላ። ስለዚ ከዓ ኢና ኩላትና ነቲ ናይ ኣየር ምክልኻል ዓቕሚ ተወሳኺ ስርዓትን ምትእታውን ከምኡን ናይ ነዊሕ ርሕቀት ዓቕምታት ከነዕቢ ተሰማሚዕና ዘሎና። ፕረዚደንት ኣሜሪካ ዶናልድ ትራምፕ እቲ ምስ ኢራን ዝተገብረ ነጥብታት ስምምዕ እንተዘይተተግቢሩ ኣብ ልዕሊ ኢራን መጥቃዕቲ ክፍፅም ትእዛዝ ክህብ ምዃኑ ቃልኣት እዩ። እቲ ፕረዚደንት ነቲ መብፅዓ ኣብቲ ኣብ ኢቪያን ፈረንሳ ተገብረ ዋዕላ መራሕቲ G7 እዩ ገሊፅዎ። እዚ ነቲ ካልኦት ሃገራት ብዛዕባ ኒኩሌሳዊ ፕሮግራም ኢራን ዘለዎ ነቐፌታ ከምዘይሽፍን ዝገብ ብር እዩ ኢሉ። እቲ ውዕል ኣብዚ ሰሙን እዚ ኣብ ስዊዘርላንድ እዩ ክኽተም። ዶናልድ ትራምፕ ሓደ ሰነድ ንኩሉ ነገር ክሽፍን ኣይክልእን እዩ ድሕሪ ምባል ኢራን ጠባይ እንተገይራ ጥራያ እቲ ኣብ እግድ ዝርከብ ብ10ታት ሚልዮን ዶላር ዝግመት ማለት 91 ሚልዮን ዶላር ጠጠው ዝብል ኢሉ።
2: honor the agreement or some things aren't even mentioned in the agreement it's a memorandum of understanding but we have an
0: ነቲ ስምምዕ እንተ ዘይኽቢሮሞ ገሊኡ ኣብቲ ስምምዕ ዘይተፃሓፈ ክኾን ይኽእል እዩ ወይ ገለ ነገራት ኣብቲ ስምምዕ እንተ ዘይተጠቒሶም ናይ ምርድዳእ ስምምዕ ፀገም እዩ እንተኮይኑ ግን ብዛዕባ ገለ ነገራት ከይፀሓፍና ንርዶ ኢና ነዚ እንተ ዘይኽቢሮም ድማ ክሳብ ዘኽብርዎ

ናብ ደብዳብ ክንምለስ ኢና። ትፈልጡ ኢኹም ቦምባታት እንታይ ክገብር ከም ዝኽእል። ቦምባታት ዘደንቕ ተግባር እዩ ዝገብር። ኣብ ስፖርት ኦስትርያ ካብ 1990 ዓናት ሒዛ ናይ መጀመርታ ናይ ዋንጫ ዓለም ፀወታኣ ብዓወት ዛዚማቶ ኦስትርያን ዮርዳኖስ 3 ብ1 ሽቶታት የስዒራ። ጆርዳን ኣብ ናይ ዋንጫ ዓለም ፀወታኣ ንፈለማ ግዜኣ ዝተዓወተት ሃገር ክትከውን ዝፈተነ ዝገበረትሉ ምክንያት እዩ ነይሩ። ሴኔጋል ኣብ 2022 ኣንጻር ሻምፒዮን ፈረንሳ ኣብ ዘካየደቶ ግጥም እዩ ነይሩ። ጆርዳን ዝመፅእ ሶኒ ምስ ኣልጀርያ ኣብ እተካየዶ ካልኣይ ግጥም ናብ ሳንታ ክላራ ብምምላስ ኦስትርያ ድማ ኣንጻር ኣርጀንቲና ኣብ ዳላስ ክገጥማ የን። ናይ ሎሚ ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ፀሓይ ክውዕል ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ኣደላይድ ክዘንብ ዝለዕለ 15፣ ኣብ መልበርን እውን ክዘንብ ዝለዕለ 18 ዲግሪ ሴንቲግሬድ። ኣብ ሆባርት ክዘንብ ዝለዕለ 16፣ ኣብ ካምቤራ ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ሲድኒ ፀሓይ ክውዕል ዝለዕለ 23፣ ኣብ ብሪስበን ብከፊል ደበና ዝለዕለ 23፣ ኣብ ዳርዊን እውን ክዘንብ ተኽእለሎ ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 113 ቅርሽን 10 ሳንቲምን ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ባር ክቡራ ሰማዕትና ንሎም ዝተዳለው ዜና ተወዲእ ኣሎ። ናብቲ ካልእ ትሕዝቶታትና ክንሓልፍ ኢና።

0: sbs.com.au/audio.
1: ኤርትራ ብሕብራት ሃገራት ንዝቐረበላ ክሲ ግህሰት ሰብኣ መሰላት ምላሽ ይባ ሕወሓት ፌደራላዊ መንግስቲ ኣብ ልዕሊ ትግራይ ሓድሽ መጥቃዕቲ ንምኽፋት ተዳልዩ ኣሎ ክብል ከሲሱ ዝብሉን ካልእ ጸብጻብን ዝሓዘ ንልኡኹና ዝሰደዶ ጸብጻብ ኣሎ ጸጋይ ክንፈ ኣዋዲድዎሎ ናብኡ ክብለኩም።
2: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ንሰዓት ተዳለዉ ዜናታት እንሆ ፍለማረስታቶም ፍሉይ ራፖርተር ሕቡራት መንግስታት ኣብ ትግራይ ኣብ መንጎ ኢትዮጵያን ኤርትራን ዘሎ ወጥሪ መልኪቱ መግለፂ ሂቡ። ኤርትራ ብሕቡራት ሃገራት ንዝቐረበ ክስ ግህሰት ሰብኦ መሰላት ምላሽ ሂባ ሕወሓት ፌደራላዊ መንግስቲ ኣብ ልዕሊ ትግራይ ሓዱሽ መጥቃዕትን ምኽፋት ተዳልዩ ኣሎ ክብል ከሲሱ። ቢሮ ሰላምን ፀጥታን ትግራይ መናእሰይን ወተሃደራዊ ኣገልግሎት የሰልጥን ምህላው ኣሚኑ። ፕረዚደንት ዶናልድ ትራምፕ ናይ ኢትዮጵያ ግድብ ህዳሴ ኣብ ልዕሊ ግብፂ ዓብዪ ፀገም ፈጢሩ ክብል ተዛሪቡ ዝብሉ ነሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም። ፍሉይ ራፖርተር ሕቡራት መንግስታት ኣብ ትግራይ ኣብ መንጎ ኢትዮጵያን ኤርትራን ዘሎ ወጥሪ መልኪቱ መግለፂ ሂቡ። ቤት ምክሪ ሰብኣዊ መሰላት ሕቡራት መንግስታት ዩኤንኤችሲኣር ኣብ ዘካየዶ መበል 62 ስሩዕ ኣኼባ ኣብ ትግራይ ከምኡውን ኣብ መንጎ ኣዲስ ኣበባን ኣስመራን ዘሎ ናይ ፀጥታ ኩነታት ተመልኪቱ ቀጥታዊ መግለፂ ኣውፅኢ ኣሎ። ብተመሳሳሊ መገዲ ናይ ሕቡራት መንግስታት ሰብኣዊ ሓገዝ መተሓባበሪ ቤት ፅሕፈት ህልው ኩነታት ናይቲ ዞባ ዘጠቓለለ መግለፂ ዝሃበ ኮይኑ ክልቲኦም ክልተ ቀንዲ ነጥብታት ዘጠቓለሉ እዮም። ዞባዊ ናይ ፀጥታ ስጋኣት ዝምልከት ፍሉይ ራፖርተር ሕቡራት መንግስታት ብዛዕባ ዞባዊ ፀጥታ ኣብ ዘቕረቦ ፀብጻብ ኣብ መንጎ ኣዲስ ኣበባን ኣስመራን ዘሎ ናይ ሓባር ዶባት ዘይምስምማዕ ካብ ዲፕሎማስያዊ ዓቐን ላዕሊ ይኸይድ ከም ዘሎ ኣጠንቂቑ። ኣብ ናይ ደቡብ ከባብታት ከበድቲ ወተሃደራዊ ምንቅስቓሳት ሰራዊትን ዕጥቅን ከም ዘሎ ብምሕባር እዚ ኩነታት ዜነቲ ብ222 ኣብ ፕሪቶርያ ዝተገብረ ናይ ተኽሲ ጠጠም ምባል ስምምዕ ኣብ ሰሜን ኢትዮጵያ ዝመፀ ተኣፋፍ ሰላም ዝሽርሽር ምዃ

ዓመታት ዘሕልፎ ተመክሮ ከም እተደላደለ እዩ ዝገልጽ። እቲ ወድር በዓል 5 ዓመት ከም ዝሕብሮ እቶም ዝለዓለ ኣታዊ ዘለዎም ኣብ ሞያ ኤሌክትሪክ ዝዓዩ ምኩራት ሰባት እዮም። ኣብ ዓመት ክሳዕ 200,000 ዶላር ኣታዊ ክረኽቡ ይኽእሉ እዮም ይብል። እዚ ብፍላይ ኣብ ንግዳዊ ኮነ ኣብ ፍሉይ ኮንትራክት ምስዝኸውን ድማ ዝለዓለ ኣታዊ ዝርከቦ እዩ። ናይ ገዛ ርእሱ ንግዲ ኣብ ምትካል ስርዓት ፀሓያዊ ፀዓት ኣብ መላእ ሳውዝ ኣውስትራልያ ኮይኑ ንንዋት ንሰራሕተኛታት ንኻልእ ናይ ኣገልግሎታት ወፃኢታትን ግብርን ቅድሚ ምጉዳሉ ወርሓዊ ካብ 40,000 ክሳብ 50,000 ዶላር ኣቢሉ ዝኸውን ገንዘብ ከም ዝረክብ ድማ ይገልጽ። ይኹን እምበር እቲ ክንከራኸሮ ዘይንኽእል ነገር ጠለብ ናይዞም ዓይነት ስራሕ እዩ። ቡላር እቲ ስራሕ ኣሎ ክብል ንኤስቢኤስ ኒውስ ገሊጹ ኣሎ። እቲ ገንዘብ ካብ ግዜ ናብ ግዜ እናወስኸ ይኸይድ ዘሎ። ታሪክ ቡላር ኣብ ቁጠባ ኣውስትራልያ ዓብዪ ምልውዋጥ ከም ዘሎ ዘንፀባርቕ ኮይኑ ጠለብ ናይ ክእላታት ሰራሕተኛታት ኣብ እዋን ዕደና ዝበረኸ ኣብ መንበር ኣባይቲ ኣብ ትሕተ ቅርፂ ከምኡውን ናይ ፀዓት ምስግጋር ፕሮጀክትታት ዝያዳ ክብ ኢሉ ይርከብ። ኣብ ዕዳጋ ስራሕ ዋና ናይ ግብራዊ ክኢላ ወይ በዓል ሞያ እናወስኺ ይኸይድ ከም ዘሎ ንፅር እዩ። እዚ ከምዚ ኢሉ እንከሎ ገለ ክፋል ፃዕዳ ኳሌታ ዘልብሱ ኢንዳስትሪታት ዕዳጋ ሽቕለት ናይ ምዝሓል ምልክታት ኣርእዮም እዮም። እዚ ኣብ ገሊኡ ናይ ኣገልግሎታት ሞያታት ንናይ ድሕረ ምረቓ ደረጃ ስራሕ ንምርካብ ዝያዳ ውድድር ከም ዘሎን ፀብጻባት ይሕብሩ። ኣብ ከም ሕክምና ሕግን ፍሉይ ቴክኒካዊ ስራሓትን ዝኣመሰሉ ዓውድታት ዝነጥፉ ላዕለዎት ሰብ ሞያ ኣብ ዝለዓለ ደረጃ ኣታዊ ከም ዘለዉ ካብ ቤት ፅሕፈት ስታትስቲክስ ኣውስትራልያ ኤቢሲ ዝወፀ እዋናዊ ሓበሬታ የመልክት። ይኹን እምበር ኣብ መንጎ ሞያውያንን ምስ ዩኒቨርሲቲ ዝተኣሳሰሩ ስራሓትን ዘሎጋግ ኣብ ገሊኡ ከባቢታት እናፀበበ ይኸይድ ኣሎ። እዚ ኣብ ዕዳጋ ሽቕለት ብኸመይ ዝተፈላለዩ ዓይነት ሞያታት ከም ዝኽበር ሓድሽ ቆላሕታ ዝግበረሉ እዩ። እዚ ፅልዋ እዚ ካብ ናይ ውልቀ ሰባት ክፍሊት ዝሓልፍ እዩ። ኣውስትራልያ ተወሳኺ መንበሪ ገዛ ክትሃንፅ ናይ ተሓዳሲ ፀዓት ሓይሊ ትሕተ ቅርፂ ከተስፍሕን ቀጻል ዝኾነ ናይ ሞያ ሕፅረት ክትፈትሕን ኣብ ትደልየሉ ዘላ እዋን እቲ ናይዚ ሃገር ኣብ ትምህርትን እቶትን ናይ ምምዕርራያት ለውጢ ኣሎ እሞ ኣብ ትወስቶ ትምህርቲ ወይ ስልጠና ዘሎ ለውጢ እንታይ እዩ? ምስ ለውጢ ኣብ ናይ ጠለብ ሽቕለት ኣብ ኣውስትራልያ ናይ ምስልጣን መስርሕ ምቅያራት ክጅምር እዩ። መንግስቲ ነቲ ናይ መንበርን ትሕተ ቅርፅን ዒላማታት ንምምላእ ዘድልዩ ናይ ክኢላታት ሰራሕተኛታት መስመር ዳግማይ ንምትዕራይ ይፅዕር ኣሎ። ብመሰረት ሓደስቲ ኣሃዛት መንግስቲ ኣብ ዝሓለፉ 10 ኣዋርሕ ኣብ ህንፃን ምስ ንግዲ ዝተዛመዱ ስራሓትን ምስ ሞያን ዝዛመዱ ስራሓትን ንዝዋፈሩ ልዕሊ 25,000 ኣውስትራልያውያን ናይ ኣፕረንቲሽፕ ወይ ናይ ግብራዊ ትምህርቲ ፕሮግራም ኣጀሚሩ ኣሎ። ካብ 20 ሓምለ ክሳብ 20 መያዝያ 2026 ኣብ ዕዮ ፅርበት ብጠቕላላ 9384 ልምዲ ወሲዶም። ካልእ ዕዮታት ድማ ኣብ ናይ ቡምባ ስራሓት ማለት ኣብ ፕላምቢንግ 5330፣ ኣብ ኤሌክትሪካዊ ስራሓት ድማ 4832 የጠቓልል። ንምንታይ ናይ ደሞዝ ጋግ እናፀበበ ይኸይድ ኣሎ? ናይ ዩኒቨርሲቲ ዲግሪ ናብ ዝለዓለ ኣታዊታት ከም ዘምርሕ ዝገልጽ ሓሳብ ንኽቕፅል ኣፀጋሚ እናኾነ ይኸይድ ኣሎ። ብዙሓት ኣውስትራልያውያን ንነዊሕ ግዜ ነቲ ናይ ሞያ ስራሕ ከም ውጥን ቢ ወይ ፕላን ቢ ይርእይዎ ነይሮም ይብል ጊለስ። ንሱ ኣጠማምታ ምስ ክውንነት ናይ ኣውስትራልያ ዕዳጋ ስራሕ ዝሰርሕ ኣይኮነን። ብሓቂ ክብሎ ዝደሊ ኣብ መንጎ ዘን ክልተ መገድታት ዩኒቨርሲቲ ወይ ሞያዊ ስልጠና ዘሎ ፍልሊ ደጊም ኣይክረኣይን እዩ ኢሉ። ክልቲኦም ብማዕረ መገዲ ናብ ስራሕ እዮም ዝወስቱ። ንክልቲኦም ከም ማዕረ መገዲ ናብ ስራሕ ክንሪኦም ድማ ይግባአና። ኣብዚ ቀረባ እዋን ብቢሮ ስታትስቲክስ ኣውስትራልያ ዝወፀ እዋናዊ ሓበሬታ ከም ዝሕብሮ ፃዕዳ ካምቻ ዝለብሱ ወይ ናይ ኦፊስ ሰራሕተኛታት ሓያሉ ኢንዳስትሪታት ልዑል ደሞዝ ዝኽፈሉ ኣለው። ኣብ ሞያዊ ስነ ፍልጠታውን ቴክኒካውን ኣገልግሎታት ዝሰርሖ ሰራሕተኛታት ብገምጋም ኣብ ሰሙን ኣስታት 2376 ዶላር ኣታዊ ዝረኽቡ ክኾኑ ከለው እቶም ኣብ ፋይናንስያውን ኢንሹራንስን ኣገልግሎታት ዝዋፈሩ ድማ ብገምጋም ኣስታት 2339 ዶላር ኣብ ሰሙን ይረኽቡ። ሰራሕተኛታት ህንፃ ብገምጋም 1958 ዶላር ንሰሙን ይረኽቡ። ኣብ ወረቃቅቲ ከም ዝረአ ብዙሕ ናይ ፃዕዳ ካምቻ ለበስ ስራሓት እቲ ገምጋም ነቲ ኣብ ውሽጢ ኢንዳስትሪታት ዘሎ ጋጋት ግና ከደናግር ይኽእል እዩ። ሞያዊ ኣገልግሎታት ማለት ላዕለዎት ጠበቃታት ኣማኸርትን ኣካየድቲ ስራሕን ክሳብ ሓደሽቲ ተመረቕቲ

ኣብ መጀመርታ ዝቁፀሩ የካትት ኣብ ህንፃ ኣብ ኣፕረንቲስ ኣብ መእተዊ ደረጃ ዘለዎ ኮንትራክተራትን ወነንቲ ቢዝነስን ልዑል ኣታዊ ዘለዎም እዩ። እቲ ዝያዳ ኣገዳሲ ለውጢ ኣብ መንጎ ኢንዳስትሪታት ዘይኮነስ ኣብ መንጎ ክእለታት እዩ። ኣብ ሓደ ዓይነት ክእለት ሕፅረት እንተሎ እቲ ስራሕ ናይ ዩኒቨርሲቲ ዲግሪ ወይ ናይ ቴፍ ትምህርቲ ዝጠልብ እንተኮይኑ ብዘየገድስ ደሞዝ እቶም ከምዚ ዓይነት ክእለት ዘለዎም ሰባት እናወስኸ እዩ ዝኸይድ። ብደረጃ ሃገር እውን እንተኾነ ኣብ ቁጠባና ዘሎ ዕቤት ብተዘማዲ ሓላፍ ዘላፍ ከም ዘለዎ ዘርኢ እዩ። ኣብ ማስተር ሃነፅቲ ኣውስትራልያ ዋና ናይ ቁጠባ ክኢላ ዝኾነ ሻን ጋረት እቲ ዝለዓለ ኣካል ናይ ህንፃን ኢንዳስትሪ ህንፃን ኣብ ኢንዳስትሪታት ናይ ደሞዝ ዕብየት ከምፅእ ከም ዝኽእል ብዙሕ መርትዖ የለን

0: ኣውስትራልያ ኩሎም ምሕዳር ግዝኣታትን ቴሪቶሪታትን ናይ ገዛ ርእሶም ናይ ገንዘብ ሓገዝ ሕግታትን ናይ ምቁፅፃራት ስልጣናትን ኣለዎም። ኮሚሽነር ውድዋርድ ACNC ንመሰሰኒ ማዕከን ዝቆፃፀር ኣካል ኣይኮነን ትብል።
1: You can look up the charity register just on your phone, on your computer. If you just put in the words charity register,
0: ናብነት ሓደ ትካል ኣብ ማእከል ዕዳጋ ገንዘብ ካብ ህዝቢ ዝእክብ እንተኮይኑ ከከም ኩነታቶም ዝፈላለዩ ዝርዝራዊ ሕግታት ክኽተሉ ኣለዎም። ከምኡን ምስ ገንዘብ ዝእክቡ ወይ ፋንድሬዝ ዝገብሩ ናይቲ ከባቢ ናይ መንግስቲ ፍቓድን ካልእ ሕጋጋትን ዝግዝእ ክኸውን ኣለዎ። ከም ንሕግታት ኣውስትራልያን ኮንሱመር ሎውን ፕራይቨሲ ሎውስን ዝኽተሉ ክኾኑ ኣለዎም። ብዛዕባ ናይ ግብረ ሰናይ ኣሰራርሓ ዘተሓሳስብ ጉዳይ እንተተረኺቡ ነቲ ናትካ ምምሕዳር ግዝኣት ወይ ቴሪቶሪ ተቆፃፃሪ ከተፍልጦ ትኽእል። ብዛዕባ ናይ ከባቢካ ተቆፃፃሪ ሕግጋት ሓበሬታን ጥሟ ናይ ማዕከን ሓበሬታ ንምርካብ ነዞም ኣብ ትሕቲ ተጠቒሶም ዘለዉ መሰረት ርኸቦም ማለት ኣብ ነፍሲ ወከፍ ግዝኣታት ዘሎ ሓበሬታ እዩ። ኣብ ኣውስትራልያን ካፒታል ቴሪቶሪ፣ ኒው ሳውት ዌልስ፣ ኖርዘርን ቴሪቶሪ፣ ኩዊንስላንድ፣ ሳውት ኣውስትራልያ፣ ታዝማንያ፣ ቪክቶሪያ፣ ዌስተርን ኣውስትራልያ ምዝጉብ ናይ ግብረሰናይ ትካል ንዝእከብ ገንዘብ ብግቡእ ኣየመሓድሮን እዩ ኢልካ እንታ ኣሚንካ ናብ ACNC ሪፖርት ክትገብር ትኽእል ኢኻ።
1: The ability to report any concern that they have, and there's a form on our website to do that.
0: እንተደልዮም መንነቶም ሓቢኦም ክገብሮ ነዚ ይኽእልኦም። ነቲ ሻቅሎት ወይ ነቲ ስክብታ ኣርዚና ክንሪኦ ንኽእል ኢና ትብል ኮሚሽነር ውድዋርድ። እቲ ምእካብ ገንዘብ ናይ ምጥፍፋእ ምዃኑ ብኸመይ ክፈልጦ ይኽእል? ካብ ናይ ኦንላይን ምጥፍፋእ ምእካብ ገንዘብ ንምፍላጥ ኣብ ወግዓዊ መርበብ ሓበሬታ ከም ዘለኻን ነቲ ማዕከን ገንዘብ ሕጋዊ ምዃኑን ምርግጋፅ ኣድላይ እዩ። ብዛዕባ ሓደ ንሓገዝ ገንዘብ ዝእክብ ሰብ ዘጠራጥረካ ነገር እንተልዩ ገንዘብካ ኣይትወፊ ክብል ፒተር ሄልስ ጆንስ ይመክር። ንሱ ሓላፊ ዘ ፓብሊክ ፋንድራይዚንግ ሬጉላቶሪ ኣሶሲሽን እዩ። እዚ ማሕበር ናይ ኢንዳስትሪ ኣካል ማሕበራት ግብረሰናይ ኮይኑ ኣብ ኣውስትራልያ ናይ ገፅ ንገፅ ዝግበር ምእካብ ገንዘባዊ ሓገዝ ዝውክል እዩ። ግዜ ውሰድ ደውበል። ኩሉ ግዜ ኣብ መርበብ ሓበሬታ እቲ መርበብ ሓበሬታ ክተረጋግፆ ትኽእል ኢኻ ወይ ድማ ንምርግጋፅ ናብ ግብረ ሰናይ ክትድውል ትኽእል። ብድሕሪኡ ኣብ መጻኢ ግዜ ወፈያ ክትገብር ትኽእል። ሚስተር ሄልስ ጆንስ ኣብ ገፅ ንገፅ ዝግበር ምእካብ ወፈያ ናይ ምጥፍፋእ ምዃኑ ዝሕብር ሰለስተ ቀይሕ ምልክታት ዘርዚሩ ኣሎ። ንሳቶም ድማ
2: If the individual fundraiser on the street or at your doorstep isn't in uniform, doesn't have a photo ID, and is in particular asking for a cash donation.
0: እቲ ሰራሕተኛ ናይ ወፈያ ገንዘብ ዝእክብ ዩኒፎርም ዘይለበሰም ዝኸውን ስእሊ ዘለዎ መለለይ ካርዲ ዘይብሎም እንተኮይኖም ብጥረ ገንዘብ ወይ ናይ ሓደ እዋን ጥራይ ወፈያ ዝሓቱ እንተኮይኖም ገፅ ንገፅ ዝግበር ምእካብ ሓገዝ ብሞያውነትን ኣኽብሮትን ክመላለሱ ግዴታ ኣለዎም። እቲ ዝውህለል ናይ ወፈያ ገንዘብ ንምንታይ ዓላ ከም ዝኾነ ምስ ዝሕተቱ ብንፁር ክገልፁ ኣለዎም።
2: being polite, being respectful, not obstructing any members of the public, not approaching
0: እቲ ኣብ መንገዲ ወይ ኣብ ደገ ዝሕተት ዘሎ ውልቀ ሰብ ወፈያ ክገብር ዝደሊ ኮይኑ እንተዘይተሰሚዕዎ ድሌቶም ክኽበር ኣለዎ። እቲ ዝእከብ ናይ ወፈያ ገንዘብ ናይ ምጥፍፋእ ምዃኑ እንተጠርጢርካ ወፈያ ዘይምሃብን ዘይምውፋይን ኣብ ከባቢኻ ናብ ዝርከብ ናይ ተቆፃፃሪ ትካል ምሕባርን ኣገዳሲ እዩ። ማለት ኣብ ናሽናል ስካም ዎች ሰርቪስ ኣቲኻ ሓበሬታ ምሃብ ኣገዳሲ እዩ። እቲ ዝውፍዮ ሓገዝ ንሓደ ፅቡቅ ተግባር ምዃኑ ዝምልከት እንታይ ክፈልጥ ይግባእ? ናይ ገንዘብ ወፈያ ዝእክቡ ውልቀ ሰባት እቲ መዐቀኒ ካብ ምምሕዳር ግዝኣታትን ቴሪቶሪታትን ከም ዝፈላለ ክዝክሩ ኣለዎም። ጠበቃ ኤሚ ዊልያምስ ካብ ጃስትስ ኮኔክትስ ኖት ፎር ፕሮፊት ሎው ሰርቪስ እንታይ ዓይነት ሕግታት ክትስዕብ ከም ዘለካ ንምፍላጥ ወትሩ ምስ ተቆፃፃሪ ሕጊ ክትራኸብ ከም ዘለካ ምኽሪ ትህብ። እዚ እቲ ዝእከብ ገንዘብ ንውልቅኻ እንተዘይኮይኑ ጥራይ እዩ። ሚስ ዊልያምስ ኣብ ወፃኢ ሃገር ብወለንታ ኣብ ፍሉይ እዮ ክካፈሉ ንዝደልዩ ሰባት ወይ ኣብ ስራሕ ንዝካፈሉ ወይ ናይ ወለንታ ሓገዝ ንፈተውትካ ወይ ንስድራ ቤትካ ብገንዘብ ክትሓቶም ትኽእል። ከም ንወፃኢታት ሕክምና ክኽፈለሎም ዝደልዩ ሰራሕተኛታት እንተልዮም እዚ ስርዓታት እዚ ብመሰረቱ ብሕጊ ምእካብ ገንዘብ ኣይውሰንን እዩ ኢልኣ።

ኩራ ሰማዕትና ናይ ሎሚ መደብና ቅምዛሙ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ሬታ ኣብ ኣውስትራልያ ልዕሊ ዓቐን ብዝውሰድ ናይ ሓሽሽ መድሃኒት ሞት ብምብዝሑ እቲ ካብ ግዜ ናብ ግዜ እናወሰኸ ዝኸይድ ዘሎ ዘይነፀረ ቀረብ መድሃኒት ከም ዘጋደዶ ሰራሕተኛታት ጥዕና ገሊፆም ፕረዚደንት ኣሜሪካ ዶናልድ ትራምፕ እቲ ምስ ኢራን ዝተገብረ ነጥብታት ስምምዕ እንተዘይተገቢሩ ኣብ ልዕሊ ኢራን መጥቃዕቲ ክፍፀም ትእዛዝ ክብ ምዃኑ ቃልኣት እዩ። ኦስትሪያ ካብ 1990ታት ሒዛ ብናይ መጀመርታ ናይ ዋንጫ ዓለም ተሳትፎኣ ብዓወት ናይ መጀመርያ ፀወታ ኣዛዚማቶ ባር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና። ክሳብ ሽዑ ሰላም ቅነ ዝምነየልኩም ንሳኹም ፅናሕኩ ኣብዳለውን ኣቕራብን ዝመደብ ቤየነ ሰመረ ብሩክ መዓልቲ

0: ቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው በትግራይ ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ተጠያቂ የሚሆኑትንና ተባባሪዎቻቸውን መሆኑንም አመልክቷል። የውጭ ጉዳይ መስሪያ ቤቱ ጨምሮም ዩናይትድ ስቴትስ የትግራይ ህዝብን ጨምሮ በሰላምና በክብር መኖር ከሚፈልገው ከኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል አስታውቋል። የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብሏል። የውጭ ጉዳይ ሚኒስቴሩ በትግራይ ለሁለት ዓመታት ደም አፋሳሽ ጦርነት ከተካሄደ በኋላ በፌደራል መንግስቱና በህወሓት መካከል ጦርነቱን የሚያበቃ ስምምነት በደቡብ አፍሪካ ውስጥ መደረሱ ይታወሳል። በስምምነቱ መሰረት በትግራይ ጊዜ አስተዳደር ተመስርቶ ለሁለት ዓመታት ከቆየ በኋላ ህጋዊ እውቅናው የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑት መካከል አንዱ በሆነው የተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉን ምክር ቤት በመመለስ ስልጣን ይዟል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ከሾመ በኋላ በክልሉ ውስጥ ውጥረት ነግሷል። የፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ቢቢሲ ያነጋገራቸው ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች እየተቃወሙ ነው። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው የቪዛ እገዳ ቀደምትና አክራሪ በሆኑት የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ነው። እነዚህ የፓርቲው መሪዎች የፌዴራል መንግስቱ ሊያጠቃን ነው በማለት ሲከሱ የግዳጅ ወታደራዊ ምልመላን እያካሄዱ መሆናቸውን ቢቢሲ ያወጣው ዘገባ አመልክቷል። ከወራት በፊት በህወሓት የሚመሩት የትግራይ ኃይሎች ከአራት ዓመት በፊት ከተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌዴራል መንግስቱ ኃይሎች ጋር መጋጨታቸውን የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ አስታውሷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በህዳሴ ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባቸውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሐዊ የሆነ መፍትሄ እንደሚፈልጉለት ተናገሩ። ፕሬዚዳንቱ ይህን ያሉት በፈረንሳይ በተካሄደውና ረቡዕ ዕለት በተጠናቀቀው የቡድን ሰባት አባል ሀገራት ስብሰባ ወቅት ከግብጽ ፕሬዚዳንት አልሲሲ ጋር በተገናኙበት ወቅት ነው። ለመሆኑ ይህ ንግግራቸው ተራ የዲፕሎማሲ ቋንቋ ነው ወይስ የሚከተል ነገር ይኖራል? አልሲሲስ ማሳካት የሚፈልጉት ምንድን ነው? ማብራሪያ እንዲሰጡን ዶክተር ተክልአብ ሽብሩን አነጋግረናል። ዶክተር ተክልአብ በአሜሪካ ቺካጎ ስቴት ዩኒቨርሲቲ መምህርና ተመራማሪ ናቸው።
1: የጥያቄውን አቀራረብ እና የፕሬዚዳንቱን መልስ በምናይበት ጊዜ እሳቸው የተነገራቸው ነገር እንዳለ ነው። ናይል እያነሰ ነው የሚል መረጃ ደርሷቸዋል። ግብጽ እየተጎዳች ነው የሚለው መረጃ ደርሷቸዋል። ይሄን መረጃ ማን ነው የሚሰጣቸው ብለንም በምናይበት ጊዜ ግብጾች ናቸው የሚሰጧቸው። ከዛ የተነሳ ነው እሳቸውን ያንን ኮመንት ለማድረግ የተገደዱት ብዬ ነው በበኩል የማስበው።
2: ይሄ የግድቡ ጉዳይ ቅድሚያ ሰጠዋለሁ፣ ያላችሁበትን ችግር ተረድቻለሁ ይላሉ ዶናልድ ትራምፕ። ምንድን ነው ሊያረጉ የሚችሉት? የተለመደ እንደው የዲፕሎማሲ ንግግር ነው ወይስ አልሲሲስ ምንድን ነው የሚፈልጉ? ምን እንዲደረግ ነው የሚፈልጉት?
1: ግብጽ ከዚህ ምን ትፈልጋለች የምለው፣ ግብጽ ሁሌም የምትፈልገው አንድና አንድ ነገር ብቻ ነው። ግን በኮሎኒያል ትሪቲ ያገኘቻቸው አድቫንቴጆች አሉ። ለምሳሌ በናይል ውሃ ላይ የቪቶ ፓወር ማግኘት፣ ማለትም ያለ ግብጽ ፈቃድ ምንም አይነት ፕሮጀክት እንዳይሰራ የተወሰነው ድንጋጌ ኢትዮጵያ እስካሁን ያልፈረመችው። ሁለተኛ ደግሞ የተሰሩ ስራዎችን በግብጽ ፍቃድ ከተሰሩ በኋላ ያንን ፕሮጀክቶች አብሮ የማስተዳደር ኃላፊነት ወይም ፕሪቪሌጅ አላት። እነዚህን ነገሮች አሁን ምንም እንኳን ከግብጽ ፈቃድ ውጭ ኢትዮጵያ የህዳሴ ግድቡን ብትሰራም አሁን የህዳሴ ግድቡን ማስተዳደር ላይ እና ከዚህ በኋላ በሚሰሩ ፕሮጀክቶች ላይ የግብጽ ፈቃድን የመጠየቅ እነዚህን ነገሮች ናቸው አሁን ግብጽ የምትፈልገው ብዬ ነው የማስበው።
2: ዶናልድ ትራምፕ ወደ ስልጣን ከመምጣታቸውን በፊት ትላንትም ጠቀስ አድርገውታል። ዶናልድ ትራምፕ አልሲሲን የማውቀው ሆቴል መጥቶ እኔ ቅስቀሳ ላይ ያለው ወዘተ ይላሉ። ከዛ አንድ ሴናተር መታሰራቸው እናስታውሳለን፣ ከግብጽ ጋር በተያያዘ ገንዘብ ተቀብለዋል እንደዚህ የሚል። ስለዚህ ጠንካራ የወት ዋች ቡድን ዋሽንግተን አካባቢ ሊኖራቸው እንደሚችል ይጠበቃል። በኢትዮጵያ በኩል ምን እየተሰራ ነው የሚለው ብዙ መረጃ የለንም። ግን ይሄን ሁሉ አንድ አውድ ውስጥ አስቀምጠን ዶናልድ ትራምፕ

0: የማይገመቱ መሪ ናቸው። ምን አይነት ጫና ኢትዮጵያ ላይ ሊጥሉ ሊያስቀምጡ ይችላሉ ብለው ያስባሉ?
1: እንግዲህ ዶናልድ ትራምፕ በኢትዮጵያ ላይ ሊያመጡ የሚችሉት ጫና ይሄ ነው ይሄ ነው ብሎ መገመት በጣም አስቸጋሪ ነው። ምክንያቱም በጣም ተገማች ያልሆኑ ፕሬዚዳንት ናቸው ዶናልድ ትራምፕ። ግን አንድ ነገር እኔ ጥሩ ነው ብዬ ነው የማስበው፣ በተለይ አሁን በሚድል ኢስት በተደረገው ጦርነት እሳቸው እንዳሰቡት ነገሮቹ አንፎልድ አላደረገላቸውም፣ አልቀናቸውም። እና ከዚያ የተነሳ አሁን ማንኛውንም ሊያደርጉ ያሰቡትን ነገር አይ ቲንክ አስበው ከዲፕ ስቴቱንም ድምፅ ሰምተው የሚያስቡትን ነገር ያደርጋሉ ብዬ አስባለሁ። ግብጾች አንተ እንዳልከው በዓለም ላይ ትልቁ ብዙ የዲፕሎማቲክ ሚሽን ያላቸው በአሜሪካ ነው፣ በአረብ ሀገሮች የለዋቸውም። ሁለተኛዋ ሀገር ግብጾች እንደዚህ ያላት በኢትዮጵያ ነው። ከዚህ ኢትዮጵያውያን አንድ የሚረዱት ነገሮች አሉ። የት ቦታ ነው መስራት ያለብን ብለው የሚያስቡት? ኢትዮጵያ ውስጥ ምን እየሰሩ ነው? አሜሪካ ውስጥ ምን እየሰሩ ነው? በዚህ ላይ ተንተርሰው የፈለጉትን ድምዳሜ ላይ መድረስ ይችላሉ ብዬ አስባለሁ።
0: ስለዚህ እርስዎ ሪኮመንድ የሚያደርጓቸው በኢትዮጵያ መንግስት በኩል የዶናልድ ትራምፕን አማካሪዎች ወይም ዋሽንግተን አካባቢ ትልልቅ ስራዎች መሰራት አለባቸው ነው አይደለም? ተገዳዳሪ የግብጽ እንዲቋቋም የሚችል ምክንያቱም መጨረሻ ላይ ውሳኔዎች የሚወሰኑት አስተሳሰቦችም ቅርጽ የሚይዙት እነዚህ የወትዋች ቡድኖች በሚመግቧቸው መረጃዎች ነው ተብሎ ስለሚታሰብ
1: አንድ ነገር ልንገርህ፣ ግብጾች ሁል ጊዜ የምተማመኑት በጂኦፖለቲካል አድቫንቴጃቸው ነው። አንደኛ የአረብን ሀገር እኛን የምናስተባብረው ብሎ ያስባል። ሁለተኛው ደግሞ ስዊስ ካናል አለ፣ የዓለም ንግድ የምተላለፍበት ልክ አሁን ሐሙስ እንዳስቸገረው ማለት ነው። እነዚህ ሁለቱ ትልቅ አቅም ለግብጽ ስለሰጡ ምዕራባውያንን እጃቸውን በመጠኑ ጠምዝዘን ፍቃዳችንን እንዲሰሩ ማድረግ እንችላለን የሚል እምነት አላቸው። እኛ በዚህ ጉዳይ ላይ አይ ቲንክ የኢትዮጵያ መንግስት ኳሱን ወደ ግብጽ መመለስ ነው። ለምንድን ነው ግብጽ ከእኛ ጋር የማትደራደረው የምለውን ነገር ነው። ይሄ ውሃ የሚመለከተው አሜሪካንን አይደለም፣ ማንኛውንም ሀገር አይደለም እና እኛን ነው የሚመለከተው። እና ግብጾች ለምንድን ነው ከእኛ ጋር የማይደራደሩ? ምክንያቱም ግብጾች በእኩል ተርም ከኢትዮጵያ ጋር ተደራድረው ለኢትዮጵያም ለግብጽም የሚጠቅም ድምዳሜ ላይ መድረስ ፍላጎት የላቸውም አሁን። ምክንያቱም አሁን ካገኙት ማለትም ኮሎኒያል ትሪቲ ከሰጣቸው ነገር ትንሽም ቢሆን ማጣት እንጂ የሚያገኙት ነገር እንደሌለ ስለሚያውቁ ነው። አሁን ለምሳሌ ግብጾች ኬንያ ትሄዳለች፣ ዩጋንዳ ይሄዳሉ፣ እንደዚህ እያደረግን ይሆናሉ። ኦል ኢትዮጵያ ሀስቱ ሰይ ኢዝ ለምንድን ነው ግን ግብጽ ከኛ ጋር የማታወራው የምለውን ነገር ነው። እንደዚህ አይነት ጥያቄ ነው በዶናልድ ትራምፕም ውስጥ መጫር ያለባቸው።
0: እሺ፣ የመጨረሻ ጥያቄ ፕሮፌሰር፣ ይሄ ነገር እንግዲህ ለአስር ሰዓት ሲንከባለል የነበረ ነገር ነው። ድርድሮች ይጀመራሉ፣ ይከሽፋሉ፣ የጸጥታው ምክር ቤት ይሄዳል ጉዳዩ፣ ቅሬታ ያቀርባሉ፣ በአረብ ሊግም ወዘተ። ፍሬ አላፈራም? ተስፋ አለው ብለው ያስባሉ ስምምነት ላይ ለመድረስ?
1: ግብጽ የምትፈልገው ስምምነት በጣም አስቸጋሪ ስለሆነ ነው። በዓለም ላይ የሌለ ስምምነት እኮ ነው። ትራንስባውንደሪ ዋተር ናይል ብቻ አይደለም። በአፍሪካ ውስጥ ሰነጋል ሪቨር አለ፣ ኒጀር ሪቨር አለ፣ ዛምቤዚ ሪቨር አለ። እነዚህ ወንዞች በሚያልፉበት ሀገራቶች ሁሉ በእኩል ደረጃ ስምምነትን ያደርጋሉ። በዓለም ላይ እኮ ትራንስባውንደሪ ዋተር ላይ ማለትም የጋራ በሆነ ውሃ ላይ ብቸኛ ቤቶ ያላት እኮ ግብጽ ብቻ ናት። ሌላ ሀገር የለም። በሌሎች ሀገር በሚደረጉ እንትኖች እኔ መወሰን አለብኝ ብላ የምትለው እኮ ይሄን ትሪቲ የሰጣት ኮሎኒያል ትሪቲ ነው። ግብጾች የኔ ወንድም እንደ መሰለ ግብጾች በኢትዮጵያ ውስጥ አሁን እያደረጉ ያለውን ትርምስ አይ ቲንክ እኔ ነኝ ይህን ያልኩት ስቴቱ የግብጽ ስቴት ስፖንሰር የሚያደርጋቸው ትርምሶች እነዚህን ካቨር አፕ ለማድረግ ነው የሚጮሁት የሚያለቅሱት። ነፃ ከወጡበት ከ1956 ጀምሮ 56 ነፃ ወጥተው በ1958 የኤርትራ ነፃ አውጪ ግንባርን ነው የመሰረቱት በኢትዮጵያ ላይ። ከዛ ጊዜ ጀምሮ ያ ስትራቴጂ እስከ ዛሬ ድረስ እየሰራላቸው ነው። ኢትዮጵያን የማተራመስ ስራ፣ ኢትዮጵያን የማዳከም ስራ። እነሱ እናሸንፋለን ብሎ የሚያስቡት በዚህ መንገድ ነው እንጂ አሁን ዶናልድ ትራምፕ ግፋ ብል ዶናልድ ትራምፕ ምንድን ነው የሚያደርገው? ድርድር ነው የሚያስቀምጠው። ዩናይትድ ኔሽን ያደረገው ድርድር ነው። ዩናይትድ ኔሽን አላሸነፉም፣ አፍሪካን ድርጅት አላሸነፉም። አሁን ዶናልድ ትራምፕን ቢያሰባስባቸው ምንም አያሸንፍም። ምክንያቱም ምክንያታዊ አይደሉም እነሱ የሚያቀርቡት አመክ ነው እና ነገር ግን ያንን አሁን ኢትዮጵያ ውስጥ የማተራመስ ይሄ ስቴት ስፖንሰር ኦፍ ቴሮሪዝምን ካቨር ለማድረግ የሚያደርጉት ለቅሶ ነው። ሰው የዓለም ትኩረት ወደ ለቅሷቸው እንዲሆን እነሱ ወደም እየፈጠሩ ወዳሉት ትርምስ እንዳይመለከት ለማድረግ ብዬ ነው የማስ

0: ሰዎችን ልታስከፍል ነው። ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት እንዳላትና ለአገልግሎቱ ክፍያ መቀበላቸውን እንደሚቀጥሉ ዋነኛ ተደራዳሪዋ ገልጸዋል። በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት ተሰረዘ። አገራቱ ስምምነቱን በርቀት ፈርመው ይፋ ስላደረጉት የፊርማ ስነ ስርዓቱ መሰረዙ ተገልጿል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ገለጸ። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ለማምረት እንዲሁም ለመግዛት ዳግም ተስማምታለች። ዜናዎቹ እነዚህ ናቸው። ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያ ስምምነት ተፈራርመዋል። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ300 ቢሊዮን ዶላር ኢራንን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆመም ነው። ለመሆኑ አሜሪካ በኢራን ጦርነት ምን ያህል አወጣች? ተከታዩ ዘገባ ምላሽ ይዟል።
1: የካቲት 1 2018 ዓ.ም ምረት ቀዳሚ ማለዳ እስራኤልና አሜሪካ የኢራን ከፍተኛ ባለስልጣናትንና ቁልፍ የአምራርና ወታደራዊ ተቋማትን ኢላማ በማድረግ ነበር ጦርነቱን የጀመሩት። በመጀመሪያው ዕለት በኢራን ላይ በተፈጸሙት የተቀናጁ የአውሮፕላንና የሚሳኤል ጥቃቶች የእስላማዊቷ አብዮታዊ ሪፐብሊክ መንግስት የበላይ መሪ አያቶላ አሊ ሐሚኔና ሌሎች ከፍተኛ ባለስልጣናት ተገድለዋል። ይህንን ተከትሎም ለወራት በህዝባዊ ተቃውሞ ሲናጥ የነበረው የኢራን መንግስት እንዳበቃለት በስፋት እየተነገረ የነበረ ቢሆንም እጇን ያልሰጠችው ኢራን ያጸፋ ምላሽ መስጠት የጀመረችው ወዲያውኑ ነበር። ለዘመናት የገነባቻቸውን ዘመናዊ የረጅም ርቀት የጦር መሳሪያዎቿን በመጠቀም በእስራኤልና በዙሪያዋ ባሉ የአሜሪካ አጋር አገራት ላይ ሚሳኤልና ድሮኖችን ለቀናት አዝንባለች። የአሜሪካው ፕሬዝዳንት ከኢራን ጋር የሚካሄደው ጦርነት ከሳምንታት የማያልፍ አጭር ጦርነት እንደሆነና ኢራንም በቶሎ እጅ እንድትሰጥ በመጠየቅ ሰራዊታቸው ለድል መቃረቡን አሳውቀው ነበር። ነገር ግን በጦርነትና በድርድር ውስጥ ሳትበገር የቆየ የቸው ኢራን የሆርሙዝ ወሽመጥን በመዝጋት በአሜሪካና በአካባቢው ሀገራት እንዲሁም በዓለም ምጣኔ ሀብት ላይ ከባድ ተጽዕኖ ማሳደር ይችላልች። ግዙፍ የጦርነት መርከቦቿን በማሰማራት ቀደም ብላ ቬኔዙዌላ ላይ የወሰደችውን እርምጃ በኢራን ላይ ለመድገም የተነሳችው አሜሪካ የገጠማት ምላሽ ከተጠበቀችው በላይ ነበር። በሳምንታት ይጠናቀቃል የተባለው ጦርነት እየተራዘመ ሲሄድ ለድርድር በሯን በመክፈት ቅድመ ሁኔታዎችን ብታቀርብም በኢራን በኩል ተቀባይነት ሳይገኝ ቆይቶ ነበር። የማታማ በፓኪስታን አሸማጋይነት ለወራት የተካሄደው ንግግር አሁን ወደ መግባባት እንዳደረሳቸው የሁለቱ ሀገራት ባለስልጣናት አስታውቀዋል። ይህ ዓለምን ለወራት ያስጨነቀው ጦርነት ወደ መቋጫው የደረሰው ግን በቀላል ዋጋ አይደለም። እስካሁን በኢራን በኩል ለጦርነቱ የወጣው የገንዘብ መጠን ባይታወቅም አሜሪካ ግን ባለፉት 3 ወራት ቢሊዮኖችን ለጦርነቱ ከስክሳለች። በተጨማሪም የጦርነቱ ዳፋ ሌሎች ቢሊዮኖችን እንዳከሰራት ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስት ይፋዊ ምንጮች የወጡ አሃዞች እንዳመለከቱት በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታውጣ ቆይታለች። ገለልተኛ የምጣኔ ሀብት ትንተናዎች ደግሞ ባለፉት ወራት በተካሄደው ጦርነት የሀገሪቱ ወታደራዊ ወጪና ጦርነቱ በሰፊው የሀገሪቱ ኢኮኖሚ ላይ ያስከተለው ኪሳራ ከ15 እስከ 30 ቢሊዮን ዶላር እንደሚደርስ ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካይ 6.8 ቢሊዮን ዶላር ነው። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት የተጠቀመቻቸውን እጅግ ዘመናዊ የሆኑ የሚሳኤል አረሮችን ለመተካት የወጣው ነው። ለምሳሌ ቶም ሃውክ የሚባለውን ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። ይህም እንደ ሃርቫርድ የኬኔዲ የምጣኔ ሀብት ኮሌጅ ግምት እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ያንረዋል። በዚህም መሰረት ጦርነቱ በተጀመረባቸው ቀናት ውስጥና በተባባሰባቸው ጊዜያት የአሜሪካ የጦርነት ወጪ በቀን ወደ 2 ቢሊዮን ዶላር እንደሚደርስ ተጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪ ይህ ነው ተብሎ በትክክል ባይረጋገጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማያንስ ያመለከቱ ነው። ለሳምንታት ብቻ ይቆያል የተባለው ጦርነት እየተራዘመ መሄዱን ተከትሎ የአሜሪካ የመከላከያ መስሪያ ቤት በወጪው ላይ ጫና ስለተፈጠረበት የሀገሪቱን ምክር ቤት የ98 ቢሊዮን ዶላር ተጨማሪ በጀት እንዲለቅለት ጥያቄ ማቅረቡ ይታወሳል። እስካሁን እየተጠቀሱ ያሉት በቢሊዮን ዶላሮች የሚገለጹ

0: ለጦርነት ወጪዎች፣ ለተተኳሾች፣ ለአየር ጥቃት መከላከያ ሚሳኤሎች፣ ለጦር መሳሪያዎች ጥገናና ለዕለት ተዕለት ወታደራዊ ዘመቻዎች የሚውሉ ወጪዎች መሆናቸው ይታመናል። በይፋ ባልተገለጹ ውስጣዊ የአሜሪካ መከላከያ ግምቶች መሰረት በኢራን ጥቃትና በጦርነቱ ሂደት ውስጥ የወደሙ አውሮፕላኖች እንዲሁም በባህረ ሰላጤው ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮች ላይ የደረሱ ጉዳቶች በወጪው ዝርዝር ውስጥ ሲካተቱ ገንዘቡ ወደ 50 ቢሊዮን ዶላር ሊደርስ እንደሚችል ይገመታል። ከወታደራዊ ወጪ ባሻገር አሜሪካ በኢራን ላይ ያካሄደችው ጦርነት በአሜሪካውያን የዕለት ተዕለት ሕይወት ላይም ከፍተኛ ጫናን ማሳደሩ እየተነገረ ነው። ከጦርነቱ ጋር በተያያዘ በአሜሪካ ውስጥ በተፈጠረው የነዳጅ ዋጋ ጭማሪ ምክንያት ዜጎች 27.8 ቢሊዮን ዶላር ያህል ለነዳጅና ጋዝ ተጨማሪ ገንዘብ አውጥተዋል። በሆርሙዝ መዘጋት ምክንያት የነዳጅ ዋጋ አሜሪካ ውስጥ በአማካኝ በ40 በመቶ ጭማሪ አሳይቷል። አሁን አሜሪካና ኢራን ቢሊዮኖችን ያስወጣውን ጦርነት ለማቆም ከስምምነት ደርሰዋል። ምንም እንኳን ጦርነቱ ቢቆምም የጦርነቱ ዳፋ ግን ቀጣይነት እንደሚኖረው ባለሙያዎች ይገልጻሉ። ገለልተኛ የምጣኔ ሀብትና የገንዘብ ባለሙያዎች የተጓደሉ የጦር መሳሪያና የተተኳሾች ክምችትን መልሶ ማሟላትንና በጦርነቱ የተጎዱ የሰራዊት አባላትን መንከባከብን ጨምሮ የአሜሪካ ጦር ዘላቂ ወጪዎች ከ1 ትሪሊዮን ዶላር በላይ ገንዘብ እንደሚፈልጉ ይገምታሉ። በኢራን በኩልም ቢሆን አሜሪካና እስራኤል በመሰረተ ልማቶቿ ላይ በፈጸሟቸው ጥቃቶች ከፍተኛ ውድመት የደረሰባት ከመሆኑ እንዲሁም ከተጠቀመቻቸው የረጅም ርቀት ሚሳኤሎችና ድሮኖች አንጻር ለጦርነቱ ከፍተኛ ወጪ እንዳወጣች ቢገመትም ተጨባጭ መንግስታዊም ሆነ የባለሙያዎች ግምት አልተገኘም።
1: አድማጮቻችን ለዛሬ ያልነውን በዚሁ ነው የምናበቃው። ስለተከታተላችሁና መሰግናለን። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ቢቢሲ ኒውስ አማሪ ከዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።